0: 야순이 머리금 텐드다 저쪽 예롱 참창 텐들 야 이나다 랜드근 고 삼당나 쪽
1: 야레 고 다테이나 안다그 안음 혼비 카장 체사그 사동미토 아양사그 다스테르 좀 만정 지금 뭐 샤바 땀그 파사 뜨거 샤리 공 땀그 쪼사 샤샤르 그런 통 치그 쪼사 땀도와 그린 공 원그 쪼사 Арза чайгын гүгэн норот нягклоқва тынрнгартаса чакча чун сарнутаса гтамчлэндэндэр чэмүндихтэнна тапжафтын анцгнар жиг шамда кэнгэрэни вэбжа чоман цгнан гүшэму кэнгэм тони тартулэрэр бүкхэкхсэр кэкэн ёни хмэлэжам суртоо агаяг кэнни нямки кхэкхтам гэкэн ёни кхэвагданав жигнакэн хини гоуртаяш өннэ